0: ይዛል።
1: ሞያገወር
2: ሞያገወር
1: ኦ ያህልላ
2: ሞያገወር
1: ይዛል።
2: ሞያገወር
1: ለማም
2: ሞያገወር ዳሩ ኸራሪ ወርነ ሙሪት ዳር ሞያገወር ቲያለማከዋር
1: ማግያው
2: ወርነ ስሪን ኩባ
1: ወርከን
2: ወራለ ቸርኖ ቸርኖ ወርባጀን ትቼም ያም ወርኑ ወርነ ስሪን ያዋል በወር በረምሳም ወር ስሪኛ ፍየረከም
1: ጀርናሳም ሳምለንጎ
2: ወርነ በረም ያዋል Adina desu dunia aduna aduna nyepoy dem widona sonya aduna aduna nyepoy dem widona sonya aduna aduna nyepoy dem widona sonya aduna nyepoy dem widona sonya tsaluna yelna sirita na dofu sirimbir watana no bana wo bla bi moza yelna andak tuwa yelna andak
1: kesu wadi
2: sirituba